ታገ ደብ ፍላጎት ይሳ ግዜ ሰዓት መደብ ዱር አቆዳት ሰዋ ደማ መርድ መገም ለክዮና ልቁድ እንዳሰብ ነው ታሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ከደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሺ ደስ ደስ ደስ የለት የለት አርሺ ደስ ደስ ደስ

መገናኛ ድግስ ደስ ደስ ደስ ታዲያ ምነው ታዲያ ምነው ይቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

መስታገደብ ለፍላጎት ይሳብ ሲ ሰዓት መደብ በዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራሳችን ብለን

0: tele tarış des des des yele tele tarış des des des ta da ne
1: Limbon.
2: Hey.
1: Tilik boda lai first like. Tilik so on like. Indo hon ku draw way min de neberut yaane. Falga ora gar dinor. Salam fikr de naanya. Bolachin kebir ndi ror falgallo. United next falgallo. Ba United ne mara falgallo. United ne ndinaw falgallo. United bolachin yigbanaal. ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሽ አይሰራ ደግሞ